0: na pumlaba khunggang sigi upal sing sigi marum thapna inna pun sile lage khallabani kari kino nung sibanang na ay ki tamoy bu amok kayawri ba tamoy yawab warini kanada suliruni kanada sutay naruni ay bukaram kamuhay banuni atuka pakung simadi kamdaw ba punglam din at salasira magi tamoy na karikan kani tasa ba pumba mangki do na punsisita nupihay ba si yang karoy kan krabati ay namabu lay kata namangan bahay ba do taroy tra sarip tong kalakli ba tanaw ra ba pambi masama na kangaw da na humlak pa nung lay nung sitama na lamakang da mahutik ki ba tara ba di kanana dos po gani tapal ay na punsigi o na nung sira ba kunggang si tadok do na salam dahi ginikup si da amok tang di uning kreda ko nahakisag dam do una tana sa patara bra ay gitamoy nung da loot do na tamli ba wari si madi maagi mapamda kangal lang ba na chunggani
1: ay natari ba pausya si mga bra nahak nahak posting ng mukchal na ni Harisha
0: nahak lakpayam na pa eh si sida pa mo ay nahak pulak pangayram liba ni
1: ay na Harisha kumo nahak mapam si tadok tunay si chal na ni Harisha si mga bra
0: sumi ay chat patari
1: kari hai ba chal na ni hai ba
0: yengo ay tatta na laki nang ginanakta pupudi na ba khara phara bra
1: ngai ko nang na pirol galo silibe sibu ngasi mak chak ka dor bra
0: hauji mak chat patare ai bu kudak ta la u hai dena order thok pani am tang di na ha bu na rang ki ki hai dena ngasi pau ba lai thai pani se order si yang
1: aduga kari gi noi bu khangan ri ba
0: nang na pupu na ba gi hospital le lai ki ba tu da hai pham lai ta da na nang halak ba phau ba dang di lai ki ki hai tu na ai ngai ram li ba si se ai khum ka si lok thok ki
1: lok thok kan
0: lak ta po thao
1: kari no ai gi khong ga mat pa ai ai na hai ki ta na khoi gi ta lou nam ai ai yeng ning de ai loi ni khang
0: se sao ra no ai na nang bu thawoi da ba na te ai na ma pham si da pun chi chup pa gi lai ja ning ki atu su nang gi na na si da pun chi chup pa gi nang gi se ba ta u na
1: oi da ba na oi ba cha ba lai kang la gi mitrang ai ta ni te na kong se men chi da na ka
0: ka ri no nang na purit ka do ching thali du ko loi na se ga ya ni se se ai kudam ka do pan sin ge ba
1: pan no
0: se na si si ma di nang sao ra no yengo pupu na ba he pha ba ga nang lo hom na ba su tau si
1: kanada na nang ari ba to ayo kanada
0: ai na hari se nang bu ne
1: ai lo hom ba ga kai mari lai nei nang na pam li ba si ai na lo hom ki ba du na ta
0: nang de pangang da nang nang lo hom da ba yaroi hari ba si ni tabal
1: lo hom ba lo hom ba
0: kai no nang na tauri du bu kari no na kong ga thili du kari gi no lai ko ai na si ti wa ama tang bi hai jake si sao ra no ba
1: ing ne chik na chang cham na na na na pa ki ki gi ing ng la ba chik ta ba lo ya lam si da chen chu ng na cha da zaram bai bu na ha ki nung si ba nei me che ta an bi na pu ma ma on bi ram la ga ai ai au gi di khang le na ka na do ai ba
0: ta ba na ha ki tha mo i da maka pan na sa khalak li ba nung si ba gi mai ri do ai gi pun si gi wari ma te khar si ta ra ka khar da oi ra si
1: ta 따로이
0: 다방 안 봐라 얘고
1: 따로이 아이 죽다 따로이 다시 다니 아이 본인 억자 엄마 똥을 떼끌하게 하이나 마님 땀나 마이와이로 이봐 아깐 무능 씨밖에 마이시 아무 마시 아깐 탄바 반드레 아크리샤노 똥나 온크리샤노 똥을 따나 이게 뭔 짓을
0: 마두야로 마두깍 오이베야로 아이네 행링아이 나하기 뿐 시네라이 카타키바 아이 예행도네라이 영롱 망라니 칸크라바 땅깍 아마기 뿐 시리와리세 따비 키드라바 낭 아이기 뿐 시네 남다바기 뽀롱나마디 보드나 짤라가니
1: 가리 아이나 말아 모여라가 아이나 말아 모여라가
0: 아유, 낭 아이세가 나네 하이네 칼리 아이세 낭기가 나.
1: 아이 까는 뜨거운데 낭가 나노 하이바 쇼는 땅에 농시바 듣다네 아이네 강리바 농시바 듣다네.
0: 아이세 아이세 나하기 매담니 낭 강브라 나 띠나 바 자다네 칼리베 낭기 와칼도 까리기노 마도 다도.
1: 까리 마도 뭐 하이바 남라바 강해. 낭기 피제 창가가드는 딱 낭디 미바와 빠금가니 아이나 아이나 코이리나 투르방 아고 프링 프링 좀 낭나 마두 예글라가 나오빠
0: 아벌
1: 가리기노 가리기노 낭나 탑라마 공항에 빠빤치나 코이 탑라이바
0: 독로 독로 야레 아이 강공감나 아이 강공감나 가시디 낭나 누빠 톡나 아이부가 야기 맞디 티나 짜이방앙바 아이기 밤다디 마말 야옹카바 아무리따기 마셨디 분시 쭈빠기 따사닝이 분시 쭈빠기 수 오이나사닝이 나 밤다 아두부 아이기 라이벅다디 탐라부 아두가 내 답을 아이나 락벗고 이드링아이 농마 낭나 하이키바도 메담부 루홍바야데 가나나 하이바게
1: 그래
0: 와이도 낭딩싱리브라 나미뚜다 아이나 쿵키바 뻐쿵두다 까리숙한다